እዚ ፈነወ ራዲዮ ጽንዓት ከተማ ማንሃይም ራዲዮ ጽንዓት ማንሃይም ኣብ ቤርሙዳፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድርበርግን ከባቢውን ይፍኖ ብኢንተርነት ትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ዝኸበርኩም ሰማዕትና ብፍላይ ከሪት ኣካል ሃገራዊ ሽማግለ ሓበሬታም ዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

وحسنت هاجر بخمي مبل سلسان حموشتنا عمد تصنبلنا تصنات إريترا تصنعاتنا وحسنا بتحت زبل مريحتما عوشت هاجرن إريتراوان أبزر قبلو هاجرات وطعان كم وطرو بعز ستا في هزبي بلعول دمكاتن معارقن كم تصنبل زفلاتيو تصنعاتنا وحسنا زبلنا لو عمد تيما نمجلت أوري إنجليزيا ونايسنا في تمارا ماري تشارلس داروين زخافري داروين نحق في الكات بقوع يسرر دخوم يتسانت كبل يغلطوا باقال الصو زخونه هيوتاوي ببلصاتو ببقعاتو تصاوارنوت صنعاتن يقصالنا تزرغاغص ودسب امرو سلاز تعدلو نز بحرياو حجز بمطون زغير زمدناتاتو اب حالتن من ببارن كم زمسرت زغبر محبراو هيوت بهلن كبرتاتن كمعبل كيلي يخونبر እቲ አማንጎ ህዝብታትን ሀገራትን ዘሎ ውድድር በእንቆት ምስነስ ተንትኖ ዝማዕበለ መልክዕ ናይ ዝመሰረታዊ ሕግ ተፈጥሮይ ብቁዕ ይሰረር ድኹም ይጸንት ነዚ ኣብነት ዝኸውን ኩሉና ንፈልጦ ሓደ ጥቕስ ክንጠቅስ ኣብ መፋርቅ ዝሓለፈ ዘመን ዳርጋ ኩለን ሃገራት ኣፍሪቃ ካብ መግዛእቲ ክላቐቓን ከለዋ ህዝቢ ኤሪትራ ምስለ ጂኦፖለቲካዊ ረብሓታት ርእሲ ሓያላን ኣሜሪካ ተባሂሉ መሰር ርእሰ ውሳኔኡ ተነፊግዎ እዩ تتكبر فتحوي كم زي نبري عفتك زي تتصحفي قدات وطا امريكاز نبري جون فوستر دالاس تزاربو قالت يمسكر بعين فتحي رئي توز بي ايرتراب قمت قاتي قباني رو تخونا قن استراتيجاو ربحانا عبك ايح بحرن مع كلاي مبراقن علماو سلامن تصدتان اتهاقر مستام حزانا ايتب ياخد قرن قدن غيرو ولو ازي قالات ازي علماو زمدناتا تفتحي مورالن كان عنان زي كوني አብ ቅልጽምን ረብሓታትን ከም ዝምርኮስ ይዘመልክት ስለዚ ድማ ንረብሓ ሓያላን ተባሂሉ መሰል ድኹማት ከም ዝርገጽ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ ህዝቢ ኤርትራ ኣብቲ እዋን እቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዚ ዝኣመሰለ ዘይፍትሓ ውሳኔ ክኸውን ክኢሉ መበል 35 ዓመት ናጽነት ኤርትራ ኣብ ንዝክረሉ ቕንያት እምበኣር ነቲ ጽንዓትና ወሓስና ዝብል ቴማና ብመንፅር ዝሓለፍናዮ ታሪክ ክንርእዮን ከነስተንትኖን ኣገዳሲ እዩ ምክንያቱ ብመጠን ንድሕሪት ዝጠመትካዮ ኢኻ ንቕድሚት ትስጉም ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይገበረ ንቕድሚት ክስጉም ዘለዎ ተኽእሎ ድሩት እዩ ብዙሕ እዋን መሰረት ዓወት ፈትሓዊ ዕላማ እዩ ይበሃል እዩ ብርግፅ ፈትሓዊ ዕላማ ሓደ ረቑሒ ናይ ዓወት ክኸውን ይኽእል እዩ ተዓዋትነት ናይ ዝኾነ ጉዳይ ፍትሓዊ ይኹን ዘይፍትሓዊ ዝውስን ግን ካልኦት ብዙሓት ረቑሒታት ኣለዉ ፍትሓዊ ዕላማ ዘለዎ ጉዳይ ብዝተፈላለየ ድኽመታት ክሰዓር ይኽእል እዩ ኣብ ታሪክ ዓለምና ነዚ ሓቂ እዚ ዘረጋግፅ ብዙሕ ኣብነታት ምጥቃስ ይከኣል እዩ ብኣንጻሩ ዓመፅ ኣብ ልዕሊ ፍትሒ ክዕወት ሳሕቲ ተኽእሎ ኣሎ ነዚ ዘረጋግፅ ኣብነታት እውን ውሑድ ኣይኮነን ኣብ ሰውራ ኤርትራ ተስፋዓወት ጭልምልም ዝበለሉን ናብ ደንደስ ስዕረት ምግምጋም ዝተራእየሉን ብዙሕ ፅንኩር መድረኻት ተሰጊሪ ኣብ መም መድረኹ ብብቕዓትን ብልፀትን ዘዕቢ ተበግሶ እንተዘይውሰድ ነይሩ ከዓ እቲ ታሪክ ብስዕረት እንተደምደመ ወይ ካልእ ምኾነ መሪሕ ውድብ ህዝባዊ ግንባር ብዘረጋገጾ ስነ ሓሳባውን ፖለቲካውን ብቕዓት ከምኡውን ነዚ ስነ ሓሳባዊ ዝተኸተሉ ዘካየዱ ሓያል ስራሕ ግን ሕቶ ህዝቢ ኤርትራ ንመሰር ርእሰ ውሳኔ ተደቕሶ እናተባህለ ክሰርርን ክሕይልን ነቲ ብዓበ ደረጃ ኣንጻሩ ዝነበረ ሚዛን ወተሃደራዊ ሓይሊ ቀይሩ ክዕወት ክኢል እዩ መሰረት ዓወት ህዝቢ ኤርትራ እምበኣር መሪሕ ውድብ ህዝባዊ ግንባር ፍትሓዊ ዕላማ ህዝቢ ኤርትራ ንምዕዋት ዝሃነፆ ብቕዓት ከምኡውን ህዝብን ተጋዳላይን ዘረኣዮ ዘይክማህ ጽንዓትን እዩ ጽንዓትና ወሕስና ዝብል ቴማ እምበኣር ህዝቢ ኤርትራ ኣብ ታሪኹ ንዝሓለፈ ጉዕዞ ብልክዕ ዘንጸባርቕ እዩ ህዝቢ ኤርትራ ፍትሓዊ ዕላምኡ ክዕወት ዝኽኣለ ብዘገርም ጽንዓት ስለ ዝተቓለሰይ ኣብ ርእሲ ተመክሮ ሓርነታዊ ቓልስና ኣብ ትሕቲ ጽላል ናጽነት ዝሓለፍናዮ 35 ዓመታት እውን ንዝሓቂ ዝደጊሙ ኣድሚቕዎ ኣሎ ዓለም ናይ ረብሓን ውድድርን መድረኽ ምዃና ካብ ተመክሮና ንላዕሊ ምስክር የለን ኣብ ከምዚ ዓይነት ዓለማዊ ኩነት ሕብረተሰብ መሰረት ህላውኡን ቀጻልነትን ካልእ ዘይኮነ ገዛእ ብቕዓቱን ጽንዓቱን እዩ ብዘይክኡ ውሕስነት የብሉን ብዘይብኡ ኣብ መንደቕ ዘይብሉ ቀጽሪ ከም ምንባር እዩ
ምክንያቱ ስንፍ ዝበለ ወይ ብቕዓት ዝጎደሎ ዘናሕስየሉ ወይ ደንጊፁ ዝነሕፎ የለን ብርግፅ ድማ ህዝቢ ኤርትራ ኣብዝ ሓለፈ 35 ዓመታት ካብቲ ናይ ግዜ ሓርነታዊ ቓልሲ ዘይንእስ ንብቕዓቱ ክፍትን ንፅንዓቱ ከማህምን ዝተዳናደነ ብዙሕ ተፃብኦታት ይገጢምዎ እቲ ኣብ ሓርነታዊ ቓልሱ ዘማዕበሎ ክብርታት ስነ ኣእምራዊ ብልፀትን ፅንዓትን እንተዘይውንን ከዓ ነዚ ከቢድ ተፃብኦታት ዘሰጊሩ ዳግማይ ብኣንፀባራቂ ዓወት ክወፅእ ኣንበይምክኣለን ነዚ ታሪካዊ ሓቂታት እዚ ምዝካርን ምስትንታንን ዘድለየ ኣብ ሕሉፍ ታሪክ ንምንባር ኣይኮነን ሕሉፍ ታሪክ ምስትውዓል ዘድሊ ሓድሽ ታሪክ ንምስራሕ ድራኸ ስለ ዝኾነ እዩ ምክንያቱ ሕብረተሰባት ወትሩ ኣብ ቃልሲ እዮም ዝነብሩ ቃልሲ ንዝሓሸ መጻኢ ዘቋርፅ መስራሕ ኣይኮነን ናዚ ሕጂ ዘሎ ወለዶን መጻኢ ወለዶታትን ቃልሲ እንታይ እዩ እንተዳኢልና ነቲ ብፅንዓት ዝተዋሕሰ ሃገር ሕጂ እውን ብኩሉ መዳይ ምድልዳሉ እዩ ህልው ኩነታት ዓለምና ዝነግረና መልእኽቲ እንተሎ ንስ እዩ ከምቲ መንእሰያት እዋን ሓርነታዊ ቃልሲ ብልዑል ስነ ኣእምራዊ ብቕዓት ነቲ ፅንኩር መድረኽ ዝበቕዕዎ መንእሰያት ናይዚ ግዜ እዚ እውን ከም ተረከብቲ ሃገር መጠን ኣብ ምውሓስ ድሕነትን ቀፃልነትን ሃገር ንቑሓት ብቑዓትን ብሉፃትን ክኾኑ የድልየና ነዚ ብልፀት እዚ ንምውናን ድማ ነቲ መሰረትናን ምስጢር ብልፀትና ዝኾነ ሃገራዊ ክብርታትን መትክላትን ምኽታል የድሊ ፅንዓትና ዋሓስና ክንብል ንከለና ፅንዓት ሓደ ካብቶም ጎሊሖም ዝጥቀሱ ክብርታት ስለ ዝኾነ እምበር ህዝቢ ኤርትራ ኣብ ነዊሕ ቃልሱ ብዙሕ ወርቃዊ ክብርታት ክኩስኩስ ዝኽኣለ ህዝቢ እዩ በዚ ክብርታት እዚ ድማ ኣብ መንጎ ኩሉ ክፋላት ሕብረተሰብ ኤርትራ ብዘያፈላለይ ሃይማኖት ፆታ ቀቢላ ቋንቋ ባህልን ማሕበራዊ ቦታን ልዑል ስኒትን ጥምረትን ብምንዳቕ ኩሎም ዜጋታት ከም ዕላማ ዝወስድዎ ዝኣምንሉ ዝምርሕሉን ዝከላኸልሉን ዝስውኡሉን መትክላት ብምምዕባል ብመንነቱ ዝሕበን ኣብ ገዛ ሰብኣዊ ኣቕሙ ልኡል ምትዕማን ዘለዎ ብርቱዕ ህዝባዊ ስነ ኣእምሮ ክፈጥር በቂ እዩ ነቲ ዓለም ዘይከኣልን ዝበለቶ ቃልሲ ኣንጻር ርእሲ ሓያላን ከም ዝከኣል ዝገበረ ትሕቲ መሬት ክቕበር ዝተፈርደ ህዝባዊ መሰል ካብ መዓሙቕ ኣውፅኡ ኣብ በሪኽ ዝፋን ዘንበረ ረቂቕ ሓይሊ ነዚ ሃገራዊ ክብርታት እዚ እዚ ኣብ ነዊሕ ሓርነታዊ ቃልሲ ዝተኮስኮሰ ክብርታት ንህዝቢ ኤርትራ ንናፅነት ኣብቂዕዎ ጥራይ ዘይኮነ ድሕሪ ናፅነት እውን ናብ ተረካቢ ሕድሪ ወለዶ ብምስግጋር ንህንፀት ስልጡን ሃገር ድልዱል መሰረት ኣንፂፉ እዩ ረዚን መስዋእቲ ከፊላ ሓርነታ ዝተጓናፀፈት ኤርትራ ብናፃ ፖለቲካዊ መስመርን ሕርያን ብሰብኣውን ሃገራውን ክብረት ብመንፈስ ርእሰ ምርኮሳ ብኣርኣያነት እትጥቀስ ሃገር ክትከውን ዘብቅዓ እቲ ኣብ ፅንኩር ቃልሲን ናፅነትን ልዑላውነትን ዝተመልመለ ኣብ ኩሉ መዳያት ሓርነት ውሳነ ዘፍቅር ኩነተ ኣእምሮ ህዝባን መሪሕነታን እዩ ሳላዚ ገድለኛ ኩነተ ኣእምሮ እዚ ኤርትራ ምእንቲ ጥዑም ግን ግዜያዊ ፍታሕ ኢላ ፖለቲካዊ ናፅነታ ዘግድዕ ኣቋራጭ መንገዲ ሓረየትን ሓቅን ፍትሕን ዝጠልቦ ክቡር ዋጋን ምፅማምን ክትከፍል ወትሩ ቅርብቲ ብምዃና ማዕበላት ሽርሕን ተፃብኦን ውዲትን ብድሆን ክንዲ ዝተኸመሮ ይኮመር ካብቲ ፀኒዓ ዝሓዘቶ ነፃ መስመር ከንደል ህፃ ኣይከኣለን ህዝብን መንግስትን ኤርትራ ልክዕ ከም ናፅነት ቁጠባዊ ሓርነት እውን ብዕዮን ፃዕርን እምበር ብልግሲ ዝርከብ ማንና ከምዘይኮነ ብምእማን ንፖለቲካዊ ይኹን ቁጠባዊ ፅጋዕተኝነት ኣይፋል ብምባል ነቲ ሓቀኛ መንገዲ ክብረትን ብልፅግናን እዮም መሪፆም ፅንዓት ብኣጋጣሚ ዝኽሪ ናይዛ ክብርቲ ዕለት ናፅነት እምበኣር ነዚ ሓቂ እዚ ደጊምና ብዕምቀት ብምስትንታን እቲ ኣብ ነዊሕን መሪርን ሓርነታዊ ቃልስን ናይ ድሕሪ ናፅነት ጉዕዞናን ዝተሃንፀ ምስጢር ሓይልና ብቕዓትና ብልፀትና ዝኾነ ባህልን ክብረታትን ብቐፃልነት ንምዕቃቡ ንምምዕባሉን ምድልዳሉን ቃልና ንሐድስ መጽሔት መንእሰይ ቁጥሪ 88

ባኑኑ አፍርሱ ኤርትራ ናብ ኢትዮጵያ ከም ጽንበር ኣብ ዝኣወጀሉ ግዜ እምበኣር ኣብ ታሕቲ ከምዚ ዝኣመሰለ ከቢድ ተቃውሞን ወጥርን እዩ ዝነበረ ድሕሪ ምፍራስ ፌደሬሽን ውሳኔ ሕብረትን ቀዳማይ ዝተወስደ ስጉምቲ ነታ ወግዓዊት ልሳን መንግስቲ ኤርትራ ዝነበረት ጋዜጣ ዘመን ስማ ምልዋጥ ነበረ ነዚ ብዝምልከት ታ ጋዜጣ ድሕሪ ክልተ ሰሙን ድሓንኩ ንጋዜጣ ዘመን ኣብ ታሕቲ ዝብል ኣርእስቲ ኣብ ዘውፅኦ ኣንቀፅ ከምዚ ክትብል ኣፍለጠት ኣብ ውሽጢ ፍቕርን ሕውነትን ዝመልኦ ኩነታትን 10 ዓመታት ዝነኣድ ኣገልግሎት ድሕሪ ምሃባ ጋዜጣ ዘመን 10 ዓመታት በዚ ሕታም ዝብቂዕ ኣሎ ኣብ ዝመፅእ ሰሉስ 27/11/2062 ከዓ ብሓደ ህዝቢ ዝተፈትወን ክቡሩን ሕብረት ዝብል ሓድሽ ስም ሒዛ ክትወፅእ ምዃና ንኣንበብታ ነፍልጥ ክብሉ እዚ ፅሑፍ እዚ ዘርጊሖም እዚ ታሪክ እዚ ኣብ ግዜ ሓደ መስከረም ዝነበረ ታሪኻት ኣብ ጋዜጣ ሓደስ ኤርትራ ኣሎ ኣብኡ ነንብቦ

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንራኸብ ናይ ሎሚ መደብና ኣብ ዝደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ